ደስታ ገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱር አጎዳት ሰው አደማመር እድሜ ገመል ልክዮናል ልኩል እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሺ ደስ ደስ ደስ የለት የለት አርሺ ደስ ደስ